ዝኸበርኩም ሰማዕትና እዛ ሕጂ ክትሰምዕዋ ዝፀንሐኩም ደርፊ ቅሰነለይ ኣሸብረይ ኣብፅሐያ ኣለኹ ሕድርኻ ኣብ ምዕራፋ ኢሉ ዝደረፋ መኮንን ኪዳነ ሻባይ ቅድሚ 3 ዓመት ክኸውን ብብርቱዕ ናይ ሕማም ልቢ ኣብ ጀርመን ነዊሕ ሕክምና ክከብር ድሕሪ ምፅናሕ ኣብ እንዳተሓከመ ኮይኑ ኣገዳሲት ዝኾነ መፅሓፍ ድፀሓፈት ዓጋመት ትብል ዓባይ መፅሓፍ ዝተሰወየ እዩ ንባዕሉ እጅቲ ኣብ ፅሐይ ኣለኹ ሕድርኻ ምዕራፋ ኢሉ ንባዕሉ እውን ተሰዊኡ ስቡእ እዩ። ስለዚ ካብዚ ቀፂልና ኣብቲ ቀፃሊ መደብና ክንከይድ

ዝኸበርኩም ሰማዕትና ካብ ዝቐትልና ሎሚ ሰሙን ዝተዳለወ ሓፂር ዜና ክነቕርብ ኢና። ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ክልተኣው ርክብ ኣካይዶም። ፕረሲደንት ኢሳያስ ኣፈወርቅን ፕረሲደንት ሪፐብሊክ ግብፂ ዓብዱልፋታሕ ኣልሲሲን ብ8 ሰነ ኣብ ካይሮ ኣብ ዝገበርዎ ርክብ ኣብ ክልተኣዊ ጎደባዊ ዞባውን ኣህጉራውን ጉዳያት ዘተኮረ ሰፊሕ ዘተ ኣካይዶም። ኣብ ክልተኣዊ ዝምድናታት ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ታሪካውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕብባር መድረኽ ክብርኽ ኣብ መዳያት ቁጠባ ፖለቲካ ዲፕሎማሲን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተገብረ ምርዳእን ዝተበፅሐ ስምምዕን ኣብ ሃብቲ ዓሳ ከምኡውን ትሕተ ቅርፂ ወደባት መጓዓዝያን ዕቱብ ንጥፈታት ንክካየድ ንዝምልከቶም ኣካላት መምርሒ ስራሕ ሂቦም። ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ብዘይካዚ ኣብ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎ ቁጠባውን ፖለቲካውን ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ዘትዮም። ኣብቲ ርክብ ብወገን ኤርትራ ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ፍፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብዱልዋስዕን ብወገን ግብፂ ድማ ሚኒስትር ጉዳያት ወፃኢ ዶክተር በድር ዓብደልዓጢ ከምኡውን ሚኒስትር መጓዓዝያን ኣምባሳደር ኣብ ኤርትራን ተረኺቦም ነይሮም። እዚ ከምዚ ኢሉ እንከሎ ሚኒስተር ዑስማን ሳልሕን ሚኒስተር በድር ዓብደልዓጢን ኣብ ዝገበርዎ ርክብ ኣብ ዝርዝርን መስርሕ ትግባርን ናይቲ ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ዝተዘራረብሉ ዛዕባታት ዘተኮረ ዝርርብ ኣካይዶም። ኣቐዲሙ ፕረሲደንት ዓብዱልፋታሕ ኣልሲሲ ንፕረሲደንት ኢሳያስ ኣፈወርቂ ወግዓዊ ኣቀባብላ ገይሩሉ። ኣብቲ ኣብ ሰዓታት ፍርቂ መዓልቲ ኣብ ቤተ መንግስቲ ኣልእትሓድያ ዝተገብረ ብናይ ክብሪ ሰላምታን ሰልፊ ዝተሰነየ ስነ ስርዓት ሃገራዊ መዝሙር ኤርትራን ግብፅን ተዘሚሩ። ፕረሲደንት ኢሳያስ ኣብ ሓያሎ ትካላት ዑደት ፈፂሙ። ኣብ ግብፂ ወግዓዊ ምብፃሕ ዝፈፀመ ፕረሲደንት ኢሳያስ ኣፈወርቂ ብዕለት 9 ሰነ ኣብ ኣፍረይትን ወሃብቲ ሎጂስቲካዊ ኣገልግሎትን ትካላትን ዑደት ኣካይዱ። እቲ ካብ ከተማ ካይሮ ኣብ ዙርያ 150 ኪሎ ሜትር ናይ ዝርከባ ትካላት ዝተካየደ ዑደት ትካል ምፍረ መድሃኒት ጂቶ ፋርማ፣ ቁጠባዊ ዞባ መትረብ ስዌዝ፣ ፋብሪካታት ሓፂንን ቸሜንቶን፣ ኮርፖሬሽን መሰረታዊ ኢንዱስትሪ ግብፅን ከምኡ ውን ወደብ ኤን ኣንሱኹና ዘጠቓለለ ነይሩ። ኣብቲ ዑደት ዝተረኽቡ ሰብ መዝን ኣካየድቲ ስራሕ ናይትን ትካላትን ብዛዕባ ዕላማታትን ራእየን ቁጠባዊ ኣገዳስነትን ዓጢቆንኦ ዘለዋ ቴክኖሎጂ ዓይነትን መጠንን ምህርተንን ዝምልከት ብምስልን ተንቀሳቓስን ስእልን ዝተሰነየ ሰፊሕ መብርሒ ድሕሪ ምሃብ ምስ ኤርትራን ምትሕብባር ብሽርክነት ንምስራሕን ከምኡ ውን ኣብ ምምዕባል ዓቕሚ ሰብን ምስግጋር ፍልጠትን ቴክኖሎጂን ኣበርክቶ ክገብሩ ዘለዎም ቅርብነት ገሊፆም። እተን ተበፅሓ ትካላት ኣብ መፍረ ዝተፈላለየ ዓይነታት መድሃኒት ምስራሕ ብቴክኖሎጂ ሮቦት ዝተደገፈ ፅላታት ፀሓያዊ ፀዓት ንህንፃን ካልእ መዓላን ዘገልግለ ሓፂንን ቸሜንትሮን መፍረ ኬሚካላዊ ድኩዒ ከምኡ ውን ምውዳድ ትሕተ ቅርፂ ወደባትን ኣገልግሎት ሎጂስቲክን ዝነጥፋየን። ፕረሲደንት ኢሳያስ ኣብ መስርሕ ህንፀት ንእትርከብ ሓዳስ ርእቲ ከተማውን በፂሑ። ኣብ ዑደቱ ፕረሲደንት ኢሳያስ ንሚኒስትርታትን ካልኦት ኣካላት መንግስትን ዝተሰርሐ ህንፃታት፣ ባህላውን ስነጥበባዊ ንጥፈታት ዝካየደሉ ዘመናዊ ኣዳራሻት፣ ትካላት ማሕበራዊ ኣገልግሎት፣ ቦታታት እምነት፣ ሆቴላትን መንበሪ ኣባይትን ምስናይ ትሕተ ቅርፁን ዓጢቕዎ ዘሎ ቴክኖሎጂን ኣብ ዝተዓዘበሉ ብኣካየድቲ ስራሕ መብርሂ ተዋሂብዎ። ኣብቲ ኣጋጣሚ ፕረሲደንት ኢሳያስ ምስቶም ኣካየድቲ ስራሕ ብዛዕባ እቲ ዝተሰርሐን ኣብ መስርሕ ዝርከብን ትካላትን መንበሪ ኣባይትን ከምኡ ውን ክግበር ብዛዕባ ዝከኣል ምትሕብባርን ምትሕግጋዝን ሓሳባት ተለዋዊጡ። ፕረሲደንት ኢሳያስ ፕረሲደንት ኣልሲሲን ብ8 ሰነ ብዘካየድዎ ርክብ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነትን ኣብ ዘለዎ ቁጠባዊ ፖለቲካዊ ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ከም ዝዘተዩ ይፍለጥ።
ኤሪትራን ግብፅን ዝምድናታተን ኣብ ኩሉ መዳያት ንምድንፋዕን ንሓበራዊ ፀጥታ ክሰርሐን ሳሚዐን ኤሪትራን ግብፅን ዝምድናታተን ኣብ ኩሉ መዳያት ንምድንፋዕን ሓበራዊ ፀጥታ ክሰርሓ ብ10 ሰነብ ዘውፅኦ ሓበራዊ ጋዜጣዊ መግለፂ ተሰማሚዐን ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብድልዓጥን ዘካየድዎ ርክብ ኣብ ዝሃብዎ ሓበራዊ ጋዜጣዊ መግለፂ ንታሪካውን ሕውነታውን ዝምድናታት ኤሪትራን ግብፅን ከምኡ ውን ፕረሲደንት ኢሳያስ ኣፈወርቅን ፕረሲደንት ዓብደልፋትሕ ኣልሲስን ኣብ ካይሮ ዘካየድዎ ሰፊሕ ዘተ ብምጥቃስ ኣብ ፅላታት ዕደና ትሕተ ቅርፂ መጓዓዝያ ባሕርን ምትእስሳር ወደባትን ምምዕባል ወደባት ኤሪትራ ብፍላይ ከዓ ዓሰብ ባፅዕን ማርሳ ፋጥማን መፍረ መድሃኒት ህንፀት መንበር ኣባይቲ ከምኡውን ንክልትን ሃገራት ብመሬትን ባሕርን ባቡር ምድርን ንምትእስሳር ኣብ ስምምዕ ከም ተበፅሐ ኣረጋጊፆም ኣብቲ ኣጋጣሚ ግብፂ ሙሉእ ደገፋ ንልኡላውነት ሰላምን ርግኣትን ኤሪትራ ኣረጋጊፃ ኣብ ፀጥታ ቀይሕ ባሕርን ዞባዊ ጉዳያትን ድማ ፕረሲደንት ኢሳያስን ፕረሲደንት ኣልሲስን ልኡላውነትን ግዝኣታዊ ሓድነትን ሃገራት ዘኽብር መትክላት ኣህጉራዊ ሕጊ ብጥብቂ ክበር ኣዝዩ ኣገዳሲ ምዃኑ ከም እተሰማምዑ ብምጥቃስ ሃገራውያን ትካላት ዓንዲ ሕቆ ርግኣትን ምዕባለን ስለ ዝኾና ኣብ ዝኾነት ሃገር ንምሕያለን ምስራሕ ኣገዳሲ ከም ዝኾነ ኣገንዚቦም ሚኒስተር ዑስማንን ሚኒስተር በድርን ኣብ መወዳእታ ኣብ መንጎ ሰበ ስልጣን ኤሪትራን ግብፅን ኣብ ኣስመራን ካይሮን ዝግበር ርክባት ከምኡውን ኣብ ዞባውን ኣህጉራውን መድረኻት ዝህሉ ምውህሃድ ከም ዝቕፅል ኣረጋጊፆም ኤሪትራ ኣብ ሻምናይ ዋዕላ ዞባዊ ኮሚቴ ጥዕና ምብራቕ ኣፍሪቃ ተሳቲፋ ኤሪትራ ጥዕናዊ ውሕስነትን ልኡላውነትን ኣፍሪቃ ብዘላቕን ሓድሽን መዋእል ንዋይ ኣብ ጥዕና ኣዴታትን ህፃናትን ቀዳማይ ደረጃ ክንክንን ጥዕናን ምምዕባል ብዝብል ቴማ ብ3 ክሳብ 5 ሰነ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ሻምናይ ዋዕላ ዘባቦ ቴክኒካዊ ኣማኻሪ ኮሚቴ ጥዕና ምምራቕ ኣፍሪቃ ተሳቲፋ ኣምባሳደር ኤሪትራ ኣብ ኬንያ ኣቶ በየነ ርእሶም ኣብቲ ዋዕላ ኣብ ዘስምዖ መደረ ኤሪትራ ኣብ ምዕባለ ቀዳማይ ደረጃ ክንክን ጥዕና ንዘመዝገበቶ ተመክሮን ዓወታትን ብምጥቃስ መንግስቲ ተጠቃምነትን ኣገልግሎት ጥዕና ክሳብ ዝረሓቐ ከባቢታት ሃገርና ንምርግጋፅን ዝገብሮ ዘሎ ኣበርክቶ ጥዕና ኣዴታትን ህፃናትን ንምውሓስ ኣብ ክትትል ቅድምን ድሕርን ሕርሲ ኣብ ርሑቕ ከባቢታት ዝነብራ ኣዴታት ኣብ ትካላት ጥዕና ከምዝሓርሳ ንምግባር ዝተሃንፀ መፀበይ ነብሰ ፀራት ዝተዋህበ ስልጠና ክንክን ወለድን ዘመዝገቦ ውፅኢትን ኣመልኪቱ ዝርዝራዊ መግለፂ ሂቡ ኣብ ዓውዲ ጥዕና ህፃናት እውን ብመደብ ሃገራዊ ክታበትን ውሁድ ኣመሓዳድራ ሕማማት ህፃናትን ኣቢሉ ዝተመዝገበ ዕብት ኣብ ምድልዳል ጥዕና ህፃናትን ምስፋሕ ሸፈነ ክታበትን ልዑል ተራ ከም እተፃወተ ዝጠቐሰ ኣምባሳደር በየነ ጥዕናዊ ውፅኢት ሕብረተሰብ ምስ ትምህርቲ ማይ ሕርሻ ምግብን መንበሪ ዝተኣሳሰሩ ብምዃኖም መንግስቲ ኤሪትራ ኣብዞም ዓውድታት ዝተዋሃደ መተባት የሰላስል ከም ዘለዎ ኣነፂሩ እቲ ብማእከል ምቁፅፃርን ምክልኻልን ሕማማት ኣፍሪቃ ዝተዳለወን ተወከልቲ ኣባላት ሃገራት ዞባዊ ትካላት ሞያውያን ጥዕናን መሻርክትን ልምዓትን ዝተሳተፍዎ ዋዕላ ኣብ ምድልዳል ጥዕናዊ ውሕስነት ምክልኻልን ምድላዋት ንለበዳታት ምምሕያሽ ጥዕና ኣዴታትን ህፃናትን ምስፋሕ ኣገልግሎት ክታበትን ቀዳማይ ደረጃ ክንክን ጥዕና ዝተኮረ ዛዕባታት ክዝትን ከሎ ኤሪትራ ድማ ኣብቲ ዛዕባታት ዝግበር ዘሎ ዘባዊ ፃዕርታት ንምድጋፍ ቅርቡነታ ኣረጋጊፃ ዝኸበርኩም ሰማዕትና ንሎሚ ዝተዳለወ ዜና ኣብዚ ይድምደም

ዝኸበርኩም ሰማዕትና ወይ ትከታተሉና ደለኹም ብፍላይ ኣካዲ ትካል ሃገራዊ ሽማግለ ኣብዚ ናይ ሎሚ ዝቐርብ ሓበሬታ እንተለኩም ኣብዛ ደቂቕ እዚኣ ከተቕርቡ እዛ ሙዚቃ እንዳ ሓደት ከላ ዕድል ክንበኩም ኢና።

0: ሰላም ግጽናት አሎ
1: አሎ አሎ
0: አሎ
1: ፍራስ
0: ሰላም ሰላም ዮሐንስ ሰላም
1: ከመይ ኩል ሰላም ዲዩ
0: ግርማሎ ግርማሎ
1: እዋ ጽቦ ፕሮግራም ቀጽላሎ ሐበሬታ አለና
0: ኦራይ
1: መጀመሪያ ቲ ኩቡር መዓልቲ ዕስራ ሰነ መዓልቲ ሰማታት ንዕለት ዕስራ ወርሒ ሽድሽተ ክተሸን ዕስራ ሽድሽተን ተዳሊሆም ዘሎ ንኩሉ ማንሃይምን ከባቢኡን ተቐማጣይ ኤርትራዊ ንሕብር ንፈቱ እቲ መደብ እግሪ ጉዕዞ ኣሎ ካብ ፍሪድሆፍ ይጅመር ልክዕ ሰዓት 12
0: ፍሪድሆፍ
1: ማንሃይም እያ ካብኡ እቲ ምብጋስ ካብኡ ኮይኑ ልክዕ ሰዓት 12 ፋውድስ ማለት እዩ ናብ ፓርክ ሰባታት ማለት እዩ እቲ መደብ ሰዓት 2 እዩ ዝጅመር ኩሉ ሰብ ከዓኒ ኣብኡ ንክርከብ በዚ ኣጋጣሚ ንሕብር ታብ ጉዕዞ ኩሉ ሰብ ተመፂኢ ከዓኒ ፅቡቅ ነይሩ እትዝኽእል ማለት እዩ እቲ መደብ ከምቲ ኩሉ ግዜ በጋባብ ተዳልዩ ኣሎ እዚኣ ሕብር ኣፈቱ ማለት እዩ ካልእ ፌስቲቫል ሎማ ዓመት ተዳልዩ ኣሎ ንዕለት 11 ጋብ 12 ወርሒ 7 ኩሉ ሰብ ከዓ እዚ መደብ ገይሩ ካብ ሕጂ ክዳለወሉ በዚ ኣጋጣሚ ክንሕብር ንፈቱ ኣብ ፌስቲቫል ምናልባት ኣብኡ ስነ ፅሑፍ ዶቕርቡ ስጋብ ትማሊ ነይሩ ድሓን ዋላ ስጋብ ሎሚ ፅባሕ እንድሕር ሰዲዶም ስነ ፅሑፍ ከንብብ ወይ ከቐርብ ዝደሊ ካብ ማንሃይም ከባቢኡን ናይ ኣባላት ሃገራዊ ሽማግለ ንክሕብር በዚ ኣጋጣሚ ከዓኒ ክሕብር ፈቱ ተወሳኺ ተምሃሮ ዝምረቑ ወይ ከዓ ትምህርቲ ዝወድኡ 12 ኣብ ስትድዮም ዝወድኡ ዩኒቨርሲቲ ዝወድኡ ዝተፈላለየ ዝተመረቑ ኣብ ቤት ትምህርቲ ኣብ ከምቲ ኩሉ ግዜ ኣብ ፌስቲቫል ናይ ምምራቕ መዓልቲ ስለ ዘሎ መደብ እቶም ስድራ ነዞም ደቁኹም ናይ ሃገራዊ ሽማግለ ኣባላት ከተመዝግብዎም ትሕትና ከዓ በዚ ኣጋጣሚ ከነቕርበልኩም ንፈቱ እቲ መዓልቲ ስጋብ ዕለት 15 ክምዝገቡ ኣለዎም ፅባሕ ማለት እዩ ናይ መወዳእታ ንኣባላት ሃገራዊ ሽማግለ ክሕብሩ ካኒ በዚ ኣጋጣሚ ሕብር
0: ኦኬ ፅቡቅ ዮሃንስ ወዲካ ተኾንካ ብዛዕባ ናይ ፌስቲቫል ጉዳይ ዋላ እኳ እቲ ዕለት ተነጊሩ እተኾነሲ ኣገባብ ናይ መጓዓዓዝሲ ከመይ ክኸውን ቅሩብ ሕሰበሉ ዘሎ ወይ ናይ ሓባር ጉዕዞ ክግበር ዝከኣል እተኮይኑ
1: እዋ ሕጂ እቲ ሓሲቡ ኣሎ ግን እቲ ግዜ ቅሩብ ሕጂ መቸም መደብ እተውስ ምድላይ ኣብ ምድላይ ና ዘለና እንድሕር ተረኪቡ ፅቡቅ እተዘይኮይኑ ግን ኩሉ ሰብ ምእንታን ናይ ሓባር ክንከይድ ማኪና ዘለዎ ሰብ ማካይን ከበግስ ሞኒ ብሓባር ናይ ምኻድ ከዓኒ ተክብሎ ኮሚታት እውን ኣሎ እዚ ፅቡቅ ነይሩ እዚ ብሓባር ማለት እዩ ኩሉ ግዜ ብሓባር ሓድነትካ ናይ ሓድነትካ ምልክት እዩ ናይ ሓይልና ስለዝኾነ ብሓባር ክንከይድ ከዓ ፅቡቅ ነይሩ ብላ ንብወገነይ ነዚ ግን ኣብ ቀፃሊ ሓበሬታታት ክንህብ ኢና ምናልባት ተሰሊጡ ኣውቶቡስ ተዘይተሊጡ ከምዛ ዝብላ ዘለኹ ነብሲ ወከብ ሰብ ማኪና ንድሕር ኣልዒሉ ብሓባር ምኻድ ማለት እዩ
0: ፅቡቅ ኣብ ርእሲኡ እውን ማኪና ኣብኢድ ስለደየላ ማኪና ፅቡቅ ከም ሓደ ግን ካልኣይ ከዓ በዚ ናይ ዶችላንድ ቲኬት ጌርካ እውን ብሓንቲ ሰዓት ዝንቀለሉ መንገዲ ከማን ይከኣል ማለት መንገዲ ስትቲ ጭቡጥ ነገር እንድዩ ማካይን ክርከባ ፅቡቅ እዩ ተዘይኮነ ግን ብዶችላንድ ቲኬት ጌርካ ሲ ብሓንቲ ቫጎኒ ክትከይድ ከማን ዝሓሸ ማለት ሲ መንገድታት ከም ዘሎ ምሕባር እያ ኣራይ ሞ
1: ፅቡቅ ኣለካ እዚኣ እውን ፅቡቅቲ ሓሳብ እያ ማለትኒ እቲ ከምኡ እውን መደብ ጌርካ ነቲ ባቡር ዝኸይድ ከዓኒ ኣብ ሓደ ሰዓታት ዝኸይድ ምናልባት ዝበለፀ ክኸውን ድሓን ሕጂ ክንሰርሐሉ ኢና ወይ ከምዝበልኩ ኣብ ቀፃሊ ሓበሬታ
0: ክንዘ ሕራ ንሕና እውን ድሕሪ እውን ኣለና ድሕሪ ክልተ ሰሙን እውን ዝፈነዎ ስለ ዘለና እውን ብግቡእ ክንገርካ ዩ ኦኬ ዮሃንስ ሞ
1: ራይ ኦኬ መርሓባ ቻው
2: ኮሉሉ ዲ ዝናር ወምዒባት ክብሓጠር ሉ ኩሉ መራነ ጢትረከበት

ዝኽሪ ሰነ ጥርዚ ኩሉ ወራራት ኣላሽ ዝበለላ ወርሒ እዚ ኣብ ታሪክ ህዝቢ ኤርትራ እምብዛር ዛን ዕለት 20 ሰነ መዓልቲ ሰማዕታት ኤርትራ ኮይና ክትዝከር ዝተመረፀትሉ ምክንያት እቲ ብዕብየቱን ሓደገናነቱን ጥርዚ ኩሎም ወራራት መግዛእቲ ኢትዮጵያ ዝኾነ ሻድሻይ ወራር ብፀዋዊ 14 ደርግቦ ፍሪ ቀይሕ ኮኸብ ድሕሪ 4 ኣዋርሕ ዝወሰደ መሪርን ደማውን ምርብራብ ብፍሽለት ዘብቅዓሊ ዕለት ብምዃና እዩ። ተጋዳላይ ነቲ ስርዓት ደርጊ 2 ዓመት ሙሉእ ሰፊሕ ምድላዋት ገይሩ ብልዑል ርእሰ ተኣማንነት ሰውራ ኤርትራ ሓንሳብን ንሓዋሮም ክድምስስ ምዃኑ ብኣዋጅ ኣፍሊጡ ዘንቀሎ መጠነ ሰፊሕ ወራር መኪቱ ንምፍሻል ብዙሕ መስዋእቲ ይኸፊሉ። ኣብዚ ናይ ሞትን ሕየትን መሪር ጥምጥም ልዕሊ 2700 ሕርያት ጀጋኑ ደቂ ዛመሬት መስዋእቲ ክኾኑ ከለዉ ልዕሊ 5,000 ተጋደልቲ ከም ዝቆሰሉ ሰነዳት ሓርነታዊ ቃልሲ ይሕብር። ሻድሻይ ወራር ብ15 ለካቲት 1982 ጀሚሩ ብ20 ሰነ 1982 ብፍሽለት ተደምዲሙ። እዚ ፍጻመ እዚ ሎሚ መበል 44 ዓመት እዩ። 20 ሰነ ኣብ ንዝክረሉ እምበኣር እቲ ኣገራሚ መኸተ ኤርትራዊ ተጋዳላይ ኣብ ሻድሻይ ወራር ምጉልሑ ኣገዳሲ እዩ። ኩሉ ከም ዝፈልጦ ታሪክ ሻድሻይ ወራር ብሓደ ኣንቀጽ ናይ ጋዜጣ ዝግለጽ ኣይኮነን። ዓብዪ መጽሓፍ ፅሒፍካ እውን ብምልኣት ክትገልጾ ዝከኣል ኣይኮነን። ዝኽሪ ንምሕዳስ ግን ጋዜጣ ሓዳስ ኤርትራ ጽማቕ ሓበሬታ ናይቲ ወራር ሒዛትልኩም ቀሪባ ኣላ። ግጥማት ሻድሻይ ወራር ብሓጺር ኣብ መፋርቅ 1978 ጀሚሩ ክሳብ ሓምለ 1979 ስርዓት ደርግ ብገዚፍ ደገብ ርእሲ ሓያላን ሕብረት ሶቪየትን መሻርክታን ሰውራ ኤርትራ ንምጭፍላቅ ዘካየዶ 5 ተኸታተልቲ ወራራት ተሓምሽሹ ህዝባዊ ሰራዊት ኣብ ታሕሳስ 1979 ኣብ ግንባር ናዕፋን ሰሜናዊ ምብራቅ ሳሕልን መጥቃዕታዊ ተበግሶ ብምውሳድ ዓብዪ ወተሃደራዊ ዓወት ድሕሪ ምጉንጻፉ ደርጊ ከም ብሓድሽ ንሰውራ ኤርትራ ብወተሃደራዊ ሓይሊ ክጭፍልቕ ዘኽእሎ ዓቕሚ ንምድላብ ን2 ዓመት መመላእታ ኣብ ሰፊሕን ወሳንን ምድላዋት ተጸሚዱ የሕሊፍዎ። ዘድሊ ምድላዋት ድሕሪ ምጽፋፍ ከዓ ሰውራ ኤርትራ ሓንሳብን ንሓዋሩን ካብ ገጽ መሬት ንምሕካኽ ወፍሪ ቀይሕ ኮኸብ ኢሉ ዝሰመዮ ናይ መወዳእታ ክኸውን ዝተሓስበ ወተሃደራዊ ወፍሪ ኣበገሰ። ስርዓት ደርግ ኣብ ርእሲ ዘይተቆጠበ ደገፍ ኣፅዋራ ወተሃደራዊ እስትራቴጂያዊ ምኽሪ ወተሃደራዊ ክኢላታት ሕብረት ሶቪየትን መሻርክትን ሰኒቑ ብዝገበሮ ልዑል ምድላዋት ምሕር ተኣማሚኑ ነበረ። በዚ ድማ ምድምሳት ሰውራ ኤርትራ ኩሉ ገና ከበስር ተጓዩ። ኣብ ጥሪ 82 ካብ መላእ ህዝቢ ኢትዮጵያ ዝተወከሉን ወፃእተኛታትን ደገፍትን ዝተረኽብሉ ዓብዪ ዋዕላ ኣብ ኣስመራ ብምቅናዕ ኣስመራ ማኒፌስቶ ዝተሰሚየ ወግዓዊ ኣዋጅ ሕለፈ። ነዚ ብዓይነቱ ካብቶም ቅድሚኡ ዝተኸየዱ 5 ወራራት ፍልይ ዝበለ ዓበ ወተሃደራዊ ወፍሪ ዝንምዕዋት ስርዓት ደርግ ላዕለዋይ እዚ ውጥን ወተሃደራዊ ወፍሪ ማለት ወተሃደራዊ ዘመቻ እቅድ መምርያ ዝተሰሚየ ኣካል ብምቋም ነቲ ቅድሚኡ ብግብረ ሓይልታት ዝነበረ ኣቃውማ ገሪፉ ሰራዊቱ ብእዝታት ወደቦ። በዚ መሰረት 3 እዝታት ኣቆመ። ውቃው እዝ ኣብ ግንባር ሰሜናዊ ምብራቅ ሳሕል፣ መብርቅ እዝ ኣብ ግንባር ባርካ፣ ናደው እዝ ኣብ ግንባር ናቕፋ። መንግስቱ ሃይለማርያም ድማ ከምላእ ላዕለዋይ ኣዛዚ ሰራዊት ነቲ ኩናት ብቀረባ ንምምራሕ ብሶቪየታውያን ወተሃደራት ኣመኸርቲ ተዓጅቡ ኣብ ኣስመራ መእዘዚ ነቑጣ መስረተ። ኣብቲ ናይ 2 ዓመት ምድላዋቱ ስርዓት ደርግ ኣብ ርእስቲ ኣብ ኤርትራ ኣቐዲሙ ዝፀንሐ ኣቐዲሙ ተወሳኺ 120,000 ሰራዊት ኣሰሊፉ ብዘይ ሓገዝ ታንክታት ጎቦታት እናሓኾሩ ምስ ተጋደልቲ ክገጥሙ ዝኽእሉ ሃሩሩን ኣፃምእን ዝፃወሩ ወተሃደራት ብምስልጣን ተራራ ዝተሰመያ ፍሉያት ክፍላተ ሰራዊት ኣቑሙ። እዘን ክፍላተ ሰራዊት ኣብ ኣፃምእን ኦጋዴን ፍሉይ ታዕሊም ወሲደን ብድሕሪኡ ኣብ ሰፊሕ ከባቢታት ትግራይ ዳህሳስ ብምክያድ ኣብ ልዕሊ ሓይልታት ሕወሓት መጥቃዕትታት እናፈፀማ ግብራዊ ናይ ውግእ ልምምድ ኣካየዳ። ነዚ ዕማም እዚ ፈፂመን ናብ ኤርትራ ምስ ሰገራ ከዓ ኣልፋ ፕሮጀክት ብዝተሰሚየ ስርሒት ኣብ ድሕሪ መስመር ፀላኢ ዝንቀሳቀሱ ተጋደልቲ ንምፅራይ ሰፊሕ ወፍሪ ካየዳ።
እዝና ገበረ ስርዓት ደርግ ምንቅስቃስ ደጀን ህዝባዊ ግንባር ንምልማስውን ኣብ ኩሉ ከባቢታት ሳሕል ብለይትን ብቐትርን ንልዕሊ ሓደ ወርሒ ብዘየቋርፅ ዝቐፀለ ብርቱዕ ደብዳብ ነፈርቲ ካየደ። ኣብዚ ወራር እዚ ጸላኢ ኣብ ኣፅዋር ቅድሚኡ ዘይነበረ ብዝሒ ዘለዎ ናይ 130 ሚሜ መዳፍዕ ክውስኽ እንከሎ ሽዑ ዘመናውያን ዝነበረ ሓደስቲ ኤምኣይ 24 ሄሊኮፕተራት ውግእ እውን ኣዳለወ። ኣብ ርእሲ እዚ ደርግ መርዛም ጋዝ ክጥቀም ምዃኑ ሓበሬታታት እናፍሰሰ ኣብ ተጋደልቲ ህዝብን ጭንቀት ንምፍጣር ሰፊሕ ስነ ኣእምራዊ ዘመተ ተታሒዝዎ ነበረ። ህዝባዊ ሰራዊት ኣብ መወዳእታ 79 ኣብ ግንባር ናቕፋ፣ ኣብ መጀመርያ 80 ድማ ኣብ ግንባር ሰሜናዊ ምብራቅ ሳሕል መጥቃዕቲ ወሲዱ ኣብ ልዕሊ ወራር ሰራዊት መግዛእቲ ኢትዮጵያ ዓበ ዓወት ብምዝጋብ ኣብ ግንባር ናቕፋ ካብ እምባ ደንደን ነቒሉ ክሳብ ከባቢ ዓድሽሩም በፂሑ ብምንባሩ ኣብ ድሮ ሻድሻይ ወራር ህዝባዊ ሰራዊት ብሸነኽ ናቕፋ ናብፍ ዓበት ዘቋመት ዕርድታት ሒዙ ነበረ። የግዳስ ምስ ምቅርራብ ሻድሻይ ወራር እዚ መከላኸሊ መስመር እዚ ማለት ግንባር ኣፍ ዓበት ግጥም ከይተኸየደሉ ናብ ሕዳይ ከም ዝስሕብ ተገብረ። ማዕረ ማዕረቲ ጸላኢ ዘካየደ ዝነበረ ምድላዋት ተጋዳላይ እውን ነቲ ወራር ንምምካት ዓቕሙ ዘፍቅዶ ምቅርራባት ይገብር ነበረ። ብፍላይ እቲ ስነ ቀመማዊ ኩናት ሓድሽ ተርእዮ ስለ ዝነበረ ነፍሱ ከመይ ገይሩ ከም ዝከላኸል እናተማህረ ልዑል ስነ ኣእምራዊ ምቅርራባት ገበረ። ኣብ ኣቃውማ ሰራዊት ሓንቲ ሓዳስ ብሪጌድን ካብ ኩለ ናሃርታት ዝተዋፅአ ሰለስተ ፍሉያት ቦጠሎኒታትን ከም ዝውሰኻ ተገብረ። ኣብ ክፍልታት ህዝባዊ ግንባር ካብ ዝነበሩ ተጋደልቲ እውን ገለ ክፋሎም ናብ ተዋጋኢ ሰራዊት ከም ዝኸቱ ተገብረ። ኣብ ድሮ ሻድሻይ ወራር እምበኣር ኣብ ግንባር ናቕፋ ብሪጌድ 51 77 ከምኡውን ክልተ ቦጠሎኒታት ናይ ብሪጌድ 58 ኣብ ግንባር ባርካ ብሪጌድ 70 ሓደ ቦጠሎኒ ናይ ብሪጌድ 58 ክልተ ቦጠሎኒ ናይ ብሪጌድ 23 ኣብ ግንባር ሰሜናዊ ምብራቅ ሳሕል ብሪጌድ 44 31 4 ሓደ ቦጠሎኒ ናይ ብሪጌድ 23 ከምኡውን ክልተ ቦጠሎኒ ከቢድ ብረት ናይ ብሪጌድ 76 ዓሪደን ነበራ። እተን ሰለስተ ፍሉያት ቦጠሎኒታት 73 74 75 ከዓ ተጣባዕቲ ኮይነን ይፅበያ ነበራ። ወታደራዊ ውጥን ወፍሪ ቀይሕ ኮኸብ ንሰራዊት ህዝባዊ ግንባር ብኩሉ ወገን እንተላይ ብመሬት ሱዳን ተጠዊኻ ኣብ ከበባ ብምእታው ኣብ ውሽጢ ክልተ ወይ ሰለስተ ሰሙን ሙሉእ ብምሉእ ምድምሳስ እዩ ነይሩ። እዚ ገዚፍን ነዊሕን ምድላዋ ዝተገብረሉ ናይ መወዳእታ ክኸውን ዝተሓስበ ደምሳስ መጥቃዕቲ ድማ ናብ 15 ለካቲት 1982 ኣብ ዘውጉ ሓለይቲ ኣብ ሓደ ሰዓት ብግንባራት ናቕፋ ሰሜናዊ ምብራቅ ሳሕል ባርካን ሓልሓልን ተወልዐ። እዚ ናይ ሞትን ሕየትን ግጥም ዝተጀመረ ብሸነኽ ባርካ ካብ ዕዳየት ክሳብ ሰልዓ ዝዝርጋሕ ሓድሽ ግንባር ዝኸፈተ ዓብዪ ክፋል ሰራዊት ደርግ መብረቅ እዚ ኣብ ውሽጢ ናይ ሳልስቲ ውግእ ኣብ ድብያ ህዝባዊ ሰራዊት ኣትዩ ተደምሰሰ። እዚ ናይ ግንባር ባርካ ስዕረት ፍሽለት ሻድሻይ ወራር ከሎ ገና ዝኣመተ እዩ ነይሩ። ስርዓት ደርግ ብባርካ ዘበገሶ መጥቃዕቲ ብዙሕ ክስጉም ከም ዘይክእል ምስ ተረድአ ብኡ ንብኡ ተረፍ መረፍ ሰራዊቱን ኣፅዋሩን ኣኻኺቡ ብቕፅበት ናብ ግንባር ናቕፋ እዩ ደሪብዎ። ኣብ ሰሜናዊ ምብራቅ ሳሕል ኣብ ቀዳሞት ሰሙናት ናይቲ ወራር ውቃው እዝ ብፀጋም ወር መሬት ሱዳን ተኳሊሉ ንደንበቤት ተቋፃፂሩ ብየማን ብፋሕ ዜሮ ቢሉ ክሳብ እቲ ቐንዲ ሽቶ ጎቦ መሽዓሊ ብምብፃሕ ንግዜኡ ከቢድ ፀቕጢ ክፈጥር ክኢሉ ነበረ። የግዳስ ህዝባዊ ሰራዊት ነቲ ብመሽዓሊብ ዝወረረ ሓይሊ ጸላኢ ንሰሙናት ዝኣክል መኪቱ ዘፍ ድሕሪ ምባል ብሸነኽ ደንበቤት ጸረ መጥቃዕቲ ወሲዱ ንውጥን ከበባ ወራር ሰራዊት ደርግ ኣብርዓኖ። ኣብ ሻድሻይ ወራር እቲ ዝበርትዐ ብዙሕ መስዋእቲ ዝተኸፍሎ መሪር ውግኣት ዝተካየደሉ ቦታታት ኣብ መንጎ ግንባራት ናቕፋን ሰሜናዊ ምብራቅ ሳሕልን ዝነበረ ኣብ እዋን ሓምሻይ ወራር ሳልሳይ ግንባር ተባሂሉ ዝተፀውዐ ቦታታት እዩ ነይሩ። ጸላኢ ብደብረ ጥሉል ናብ ሃግራዕ ወሪዱ መስመር ናቕፋ ደጀን ክበትኽ ዝገበሮ ምንቅስቓስ ድማ ዝያዳ ኩሉ ሓደገኛ ነበረ። ብምብራቃዊ ኣፃድፍ ነሮ ሓኺሩ ናቕፋ ክኣቱ ዝተንቀሳቐሰ ሰራዊት እውን ኣብ ኣፍ ደገ ናቕፋ ንዝርከብ እስትራቴጂያዊ ቦታ ብራኸያ 1702 ድሓር ታባ ውፍያት ዝተሰሚየ ብምቁፅጻር ኣብ መጀመርታ ናይቲ
ኩናት ኣዝዩ ሓደገኛ ኩነት ፈጢሩ ነበረ። በዚ ከዓ ኣብ ሕዳይ ዝነበረ ድፍዓት ህዝባዊ ሰራዊት ናብቲ ናይ ቀደም መከላኸሊ መስመር የማነ ፀጋም እምባ ደንደን ከም ዝስሕብ ተገብረ። ብ16 ለካቲት ቀትሪ ብሩባዕ ምሕናዕ ናብ መንድዓት ዝሓኾረ ኣንበሳ ዝብል መፀውዑ ዝነበሮ ምሩፅ ሰራዊት ደርግ ሳልሳይ ክፍላት ጠራዊት ክፍላት ጦር ፀላኢ ብርቱዕ ሓይሊ ስለ ዝነበሮ ኣብቲ ከባቢ ዝነበረ ገለ በጠሎኒታት ህዝባዊ ሰራዊት ካብቲ በረኸት በራኽቲ ቦታታት ተደፊአን ናብ ጎላጎላ ግራዕ ወረዳ። እቲ ኩነታት ከቢድ ስጋት ስለ ዝፈጠረ ከዓ ኣብ ክፍልታት ደጀን ዝፀንሑ ተጋደልቲ ምስተን በጠሎኒታት ከም ዝፅንበሩ ተገብረ። ነዊሕ ከይፀንሐ ግና እዘን ኣሓድታት ተወሳኺ ሓይሊ ደሪበን ብምውድዳብ ፀረ መጥቃዕቲ ፈንየን ብዙሕ መስዋእቲ ከፊለን ንፀላኢ ካብ ከባቢ ኣግራዕ ፀሪገን ኣብ በራኽቲ ጎቦታት መእደን ዓንቀር ፀሊምን ከም ዝድረት ገበርኦ። ድሕርዚ ዕውት ፀረ መጥቃዕቲ እዚ ግንባራት ናቕፋን ሰመናዊ ምብራዕ ሳሓልን ተላጊቡ ካብ ደንቤቤት ክሳብ ሮር ሓባብ ኣብ ዝተዘርግሐ መከላኸሊ መስመር ኣዝዩ መሪር ምርብራብ ቀፀለ። ሰራዊት ደርግ ብዝኾነ ዋጋ ናቕፋ ንምቁፅፃር ናይ ዓቕሊ ፅበት ውጋእ ኣካየደ። እቲ ከቢድ ምርብራብ ንልዕሊ 10 መዓልትታት ብዘይ እስትንፋስ ድሕሪ ምቕፃሉ ከዓ ብ26 ለካቲት ኣብቲ ፀቕጢ ፈጢሩ ዝነበረ ሳልሳይ ግንባር ህዝባዊ ሰራዊት ፀረ መጥቃዕቲ ወሲዱ ነቲ ወራር ሰራዊት ንጎልጎል ናሮ ኣፅደፎ። ብድሕሪ እዚ ንህዝባዊ ሰራዊት ኣኸቢብካ ምድምሳስ ዝብል ውጥን ከም ዘይከኣል ብሩህ ኮነ። እንተኾነ መምለሲ እግሪ ብውሕዱ ናቕፋ ምቁፅፃር ዝብል ናይ ዓቕሊ ፅበት መጥቃዕትታት ቀፂሉ ካብ ከባባ መንድዓት ክሳብ ደንደን ዕርዲ ፈርኔሎ ኣብ ዝነበረ መከላኸሊ መስመር ከዓ ሰራዊት ደርግ ኣህዱታት እናቀያየረ ንርባዕቲ ኣዋርሕ ብፅዑቕ ደብዳብ ከበድቲ ኣፅዋራትን ነፈርትን እናተሰነየ ግና ኸ ፍረ ዘይተረኽቦ ብርቱዕ ምርብራብ ኣካየደ። ኣብ ዕርድታት ሰሜናዊ ምብራዕ ሳሕል እውን ብተመሳሳሊ የግዳስ ኣብዚ ናይ ኣዋርሕ ከቢድ ምርብራብ ዕርድታት ህዝባዊ ሰራዊት ነቕ ኣይበላን። ሻድሻይ ወራር ከዓ ብ20 ሰነ 1982 ብዓወት ህዝባዊ ሰራዊት ብፍሽለት ወራር ሰራዊት ደርግ ተደምደመ። ኣብ ሻድሻይ ወራር ስርዓት ደርግ ኣስታት 50,000 ሰራዊት ኣጥፊኡ ከቢድ ሰብኣውን ነዋታውን ክሳራ ተሰከመ። ህዝባዊ ሰራዊት ዝኸፈሎ ዋጋ እውን ቀሊል ኣይነበረን። ልዕሊ 2,700 ብሉፃት ኤርትራውያን ተጋደልቲ ተሰዊኦም ልዕሊ 5,000 ቆሲሎም ክበሃል ከሎ ዳርጋ ፍርቂ ዓቕሚ ናይቲ ሽዑ ዝነበረ ተዋጋእ ሰራዊት ህዝባዊ ግንባር ምዃኑ እዩ። ሻድሻይ ወራር ሰውራ ኤርትራ ክሰዓርን ዘይክሰዓርን ናብ ከቢድ ፈተነ ዝኣተወሉ ተጋዳላይ ብጥሙይ ከብዱ ኣብ ጠልጠላ ፀድፍ እናሓደረን እናወዓለን ብዓቕሚ ኣዝዩ ምስ ተዓፃፀፎ ሰራዊት ገጢሙ ክቡር መስዋእቲ ክፊሉ ነዚ ፈታን መድረኽ ብዓወት ሰጊሩ ቀፃልነትን ተዓዋትነትን ሰውራ ዘረጋግፀሉ ፅንዓትን ጅግንነትን ህዝቢ ኤርትራ ደሚቑ ዝወፀሉ ፍሉይ ታሪካዊ መድረኽ እዩ። 20 ሰነ ምበል 44 ዓመቱ እንዝክረሉ ኣጋጣሚ እምበኣር ነዚ ፍሉይን ድንቅን ዝሕብን ጅግነታዊ ፍጻሜ እዚ ብልዑል ሃገራዊ ሓበን ከነድምቆ ይግባእ እዩ።

ከመይ ኣለኹም ደቂ መስርዕና፣ ከመይ ኣለኹም ደቂ ጋንታና፣ ድሓንድ ኣለኹም ደቂ ሓይልና፣ ደቂ በጠሉና፣ ሰላምታና ተቐበሉ። ካብ ብፀትኩም ሰማዕቲ ካብቲ ምውቕ ሰፈር ዕርድታት ዘይትነገራት ዘይትነገራት ካብዚ ደቂስናሉ ዘለና ፊደል ፐ ዕርዲ ደንደን ሰላምታና ተቐበሉ። ካብ ቦሊበል ዕርድታት ማይከላሽን፣ ካብ ፈርኔሎ ታባ ሰላም ዕርዲ ተስታ ድፍዓት ላጅን ትዝክርና ዶ ዋላ ስረሲዕኩምና? ሰብ ስዋራ ጉሎብ እንዳስጋ፣ ሰብ ወድጋን ታባ ተኣማመን፣ ሰብ ተክል ታባ ሃፀይነት፣ ሰብ ጉሎብ፣ ሰብ ቦሊበል ናብራ ድሕሪ ገድልተኻ ኢሉ ዶ ኣብ ልዕሊ ምድሪ ምህላውኩም ቀዲኩም ዶ እሞ ህልዋት ብፆትና ሰላምታና ይብፃሕኩም ካብዛ መቓብርና። ስምዑ ብፆት ትዝክርዎ ዶ እቲ እኳ ኣብ ገድሊ ከለና ዓይነትና ኪኑ ጸላም ሰዲድና እቲ እኳ ንባሃሎ ዝነበርና ትዝክርዎ ዶ ከማና ዋላ ስረሲዕኩምና? ናፅነት ሕልና ቈንጢሩ ድሌታት ደርዲሩ ካብ ኪዳን እዩ ዘርሕቐካ እሞ ካብ ሕጂ ደኣ ነለልዮ ካብ ገድሊ ናፅነት ገድሊ ምሰብነት እዩ ዝብርትዕ እሞ ካብ ሕጂ ደኣ ንግፀሞ እናተባሃልና ቃል ክንኣቱ ከለና እሞ ነዚ ከቢድ ቃልሲ ክኢልኩም ዶ ዋላሰ ኢድኩም ሂብኩም ድሮ ከም ሰብ መሲልኩም? ልዕሊ መሬት ዘለኹም ብፆትና መልእኽቲ ተቐበሉ ካብዛ መቓብርና። ኣንቱም ጎርቡ ኪናት ዒላበርዒድ መንፈስኩም ብግሃነት ዘይርዕድ ሰብ ማዕሚደ ደቂ ማይዒን ብሓንሳብ ዝዓመምኩም ከብሳ መጣሕትን እንተ ንሕና ኣብዛ መቓብርና ኮይንና ወትሩ ኢና ነልዕለኩም። ዓፅሚ ስጋና ኣብ ትሕቲ ምድሪ ፀናፀም፣ መንፈስና ኣብ ህዋይ ዝሰራሰር ሰሰናዩ ኢና ንምነየልኩም። ሽቑርር ንብል እሾኽን ክወግኣኩም ብናፍቆትን ሕምስ ኣብ ዝበዝሐ ከዓ ንሕጐስ። ግናኸ ሃንድበት ቁጥዕ ቁጥዕ ንብል በዓል እከለ እንክጠልሙ ቓል ንናፍቕ እወ ንናፍቕ ክፉፍና ዝናርና ዕጥቅና ንናፍቓታና ማህደር ሰታሪት ተፈታዊ ስብስክሊት ታደቃ መብረት ተኪባን ለጊባን ዘልበሰት መርፍእ ገድሊ ብሉይ ዘይተብሊ ኣላዶ እታ ዋና ዕጥቂ ጭፈታ መናብርቲ ቆርበት ገድሊ ዝፈጠራ ስጥመት እተደልድል ወግያ ኣጣቢቓ ሰላም ከኣ ትብለኩም ታምሳና ዝተቐብረት ጥውዮ ነፀላ ሓቕ ዝሰተየት ጉራምራ ምስላ እቲ ሽዑ ምሳና ምስ ተበስዐት ንሓዋሩ ምሳና ምስ ተቐብረት ኣላ ምሳና ተዳዊሳ ናብ ሓመድ ትቐይራ ዓፅሚ ስጋና ጠቕሊላ ተማምቖና ብዓቕማ ንናፍቕ ናይ ቀደም ምስላ እቲ እኳ ኣብ ዝባና ኸላ ሃልሃልታ እናሸልበባ ዓረር እናበሳስዓን ይውነጀው ከነብላ ሓወልቲ ደጌርኩምላ ዋላስ ንቡር ጨርቂ እያ ዘላ ኣብ ውሽጢ መቓብር ኮይንና ንናፍቐኩም ከላእቲ ናፍቆ ዝላን ጉያ እናሃርፎ ሕሉፍ ብፃይነት ንምነዮ ወግሐ ፀብሐ ንፈጣሪ ንልምኖ ረመፅን መስዋእትን ክንደግሞ ሕሉፍ ብፃይነትን ምረትን ክንመልሶ ኣታ ዝናፍቆት ክንደይ ይብርትዕ ካብቲ ዝነጠቆየ ኣዒንትና ኣይህ ዘንብዕ ሽዳናኸ ከም ሓወልቲ ዶ ኣቕሚጥኩማ ምስሊ ግብጋባን ኳኩይቶኣን ኣንቢልኩማ ዋላስ ደርቢኹማ ክሹኽና ሚላኖና ብራሾና ከላሽና ኩሉ ይረኣየና ትብዓት ምስ ተወፋይነት ምፅማ ምስ መስዋእትነት ተስፋ ምስ ብፃይነት ኩሉ ንናፍቆ ንደፋንቕሞ ንናሻዕ ንሰሚዮ ግን ከዓ ንሕጐስ መንፈስና ይሰራሰር ብደስደስ ፀበባን ቅብፀትን ተረሲዑ ፅጋብን ጠልን መሊኡ ምግብና ዝነበረ መግቢ ሰውራ ሓምሊ ግደበሉ ሓምሊ ልርጅላ ደጊም ቈፅሊ በረኻ ኮይኑ ምስ ሰምዕና ብታሕጓስ ጥርንቕ ኢልና ንመስግን ፈጣሪና ንመስግኖ ንቐብርና እንቋዕ ፈጠረሎም ንብል ናፅነትና ድማ ንፅምብል ንፅምብል።